ሓይሳብ መተንስየትት መከለሲሊ ክፋል ምነጽበጡ እፍሃም ወሰመረት ፋግራ ምግል ትግብኦ ንትመኒ ወክም ዲማና እብ ተዕሊቓትኩም ወምክርኩም እግነትናፋዕ ውትሰኣላትኩም እግል ንብለስ ድሉያምሕና

ሓይሳብ መተንስየተት መከለሲእሊ ክፋል ምነጽበጡ እፍሃም ወሰመረት ፋግራ ምግል ትግብኦ ንትመኒ ወክምዲ ማና እብታዕሊቓትኩም ወምክርኩም እግነትናፋዕ ውትሰኣላትኩም እግል ንብለስ ድሉያ ምሕና